0: ཁྱི ཕྱད མམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུ 디 랑즈 조르지리오 롱무지 양문데 티츠 속방아 이 마타브르그니 롱아등 감디 냠제지 속속친제 셔르땅거 셔릉 존디 등 돈비 티츠 속바 야등 니르지르지 랑즈 데롱아리 가정대 남디 니르도고등 롬이 토브등거 랑즈 랑위 티츠 속비 가정리망세르 라흐멘지 다롱세지르 예치 하르수셰비 랑즈들 용초드 서능 적부숑요세르 키에 콩토 야급소 시 셔디 쩨머롱 와땅 젠틀 페지 틀름 밤봉 시데 조미 토브팅 라 송치부땅 르그슬 쳬지르리 미르글라 샴드그시바 도인영 단생 티츠브랑젠 담빈 다님제 제지르 페버 간송 시니 허르뜨 기 예치 하르수 시 기빈 보케땅
1: 냠르 제츠 쳬르그 땅 샹리 자즈 기 티 녜브진 냔샤 베데 제자 체웨 고니 르그슬 땅 제중 하르수 시나 파니 담베 고니 르그 덴즈 땅 제잉이 남응 젠 남딘 제르도 수첸 잔술 타그출 셰퍼 판토고 요비 응에뚱라 흐는 땅 제링 랑진 게 제중 티청 땅데 디랑 위 차슬 담자 송진 셰기비 보컬 땅 Нэргэтэн шанли цаанзык чэчэб линзэн ба чүйдүн игэ няншинэн шэджэр нэгцэлтэн зэжүн ларсу шэпатэ корик тумэ дамси имбэр масэл шанли тэн сэрг малык тэнни чэтэгтэ тунадан шандин пэджила кэндэ тунвэн табчэ рэнжингэ рэнэлтүн шэгжэн инсэр нянши дарна мэнгэр якэптэн сакэл гогчэг ки гунчэн тунсэр чэгтэн шэвар гэлэк нэгцэл ларсу шэпа кэлэншиу
0: Yankanam ba shukbi sanjir lintzen shi charsong, lintzen di somdikba wandi jabdang somdeng gankarwa sonum tsereng dang huabdan jia tsumukjil, darkilwa durji tsereng, shachib darkilwa ngantag tsereng dang sonum rinchengin. Tsengun jadang rinzen romani jishani, dadimushi.
2: Tunjil peji kinche zawa la. Adenjig yartun kinche rmangzha yin.
3: Chalashtul zombi gazgishnin mali ba. Javshin charvi ngom tsar shtugjul jen.
4: Kalankir shtoki huawi nchungar bakan. Ngombir xsalvi rungagamdar nyan.
5: Shekir melung.

0: 야 다들 진담 그 그냥 큰 조금 안 봐. 다르타 체지가 님든 존슨 반데 원능 천지 보냐게 타통낸 생긴. 디나 참더니 더 비거스 자통 젠르 제남비 님들럭지야 고디율. 디나 조금 안 봐게 영 대공 그 원능 천지 보냐게 타통 그 렌센데 질데땅 더 비거스 자통 젠르 판선날럭지 거삼나 마추 타통 큰게 카퍼릉정 특급된 찌가 드슴 니게 센데나르가 땅 특급된 찌가 тэгсэм нэг сэнтэн чиг тэгэв дэн чиг тэгсэм нэг аргаахсам тэг кэлмдэ капэр юмбар ргасэшэ рэтина тупус кэн кэлма капэр тоё кэ чи тупун диг капэр нилэзгил вэ тупо чо дэмэна
1: о дэмэ гонзумба чима дэмо
0: адэмэ ян тина кэгэ дэгунг татунг лэнсэн дэ жилдэ тан адэбиг сатхан тэлэндэ сэзгалэг чи кэрчи
1: а тумэ чон гонзумба юм чо ди комп танк хососо
0: 关键期。嗯，啊，对我看看还有个。啊，对我看看大概可以。哎。嗯嗯。呀呀，咱们这可以给咱们打的，打个打成咱们等于，嗯，村里去，那我弄，多么，多几套的很呢。啊对。啊，咱们这可以给咱们关键吧。啊对，听咱们这等下村里村的年把干事说，听咱那个哥的么。
1: 야, 디모.
0: 야.